እቲ ዝምድና ንዓሙቕ ክመጽእ ጸኒሑ ክልቲአን ሃገራት ኣብ ብዙሕ ዞባዊ ጉዳያት ኣብ ሓደ መርከዝ እናሓዛ ክመጻን ኣብ ሓደ ደንቢ ክስለፈን ይረአያ ኣለዋ። ብፍላይ ድሕሪ ንኩናት ትግራይ ደው ዘበለ ስምምዕ ፕሪቶርያ እናሓረፈፈ ዝመጽእ ዝምድና ኤርትራን ኢትዮጵያን ምምፅኡ ማዕረ ማዕረ እው ከዓ ኩናት ሓድሕር ሱዳን እናተወሃሃረ ድሕሪ ምኻዱ እቲ ዞባዊ ኣሰላልፋ እናነፀረ ክመጽእ ተራእዩ። ክልቲአን ሃገራት ኣብ ርእስቲ ዘለወን ክልተኣዊ ርክባትን ምትሕግጋዝን ኣብ ዞባዊ ጉዳያት ሱዳን፣ ሶማልያን ቀይሕ ባሕርን ብወግዒ ሓደ ፅኑዕ መርገፂ ሒዘን ክጓዓዛ ከም ዝፀንሓ ይፍለጥ። ተንታኒ ጉዳያት ዞባ ቀርኒ ኣፍሪቃን ማእከላይ ምብራቕን ዝኾነ ኣሰይድ ዓብዱራሕማን ኣብሃሽም እውን ዝምድና ኤርትራን ግብፅን ኣብዚ እዋን ኣብ ዘለዓለ ደረጅኡ በፂሑ ኣሎ ክበሃል ይከኣል ብምባል ኣብ ሓፂር ግዜ ካብ ኤርትራ ካብን ናብን ግብፅን ኤርትራን ምብፅፃሕን ስምምዓት ምግባርን ከም ዝተረእየ ይረድእ። ክልቲአን ሃገራት ድማ ኣብ ዞባዊ ጉዳያትን ፀጥታ ቀይሕ ባሕርን ዳርጋ ሓደ ዓይነት መርገፅታት ሒዘን የጓዓዛ ከም ዘለዋ ድማ ተንቲኑ። እዚ ግን ብወገን ኢትዮጵያ ከም ስጋት ከም ዝረአ ከዓ ረዲኡ። ኣብ ግብፂ ምብፃሕ ዘካየደ መራሒ ኤርትራ ናብቲ ማእከል ሓያሉ ኢንዱስትሪታት ግብፂ እናኾነ ዝኸይድ ዘሎ ዞባ በፂሑ። ምስ ኣካየድቲ ናይቲ ኣገዳሲ ቁጠባዊ ዞባ መትረብ ስዌዝ ዝተረኸበ ኢሳያስ ኣፈወርቂ ዝተፈላለዩ ትካላትን ፍርያቶምን ከም ተዓዘበ ተሓቢሩ። ቁጠባ ስዊስ ካናል ቀንዲ ማሕበር ሃገር ግብፂ ኮይኑ ንቁጠባ ዓለምን ምዕባለ ኣፍሪቃን ንምርግጋፅን ዘገልግል ምዃኑ ላዕለዋይ ሓላፊ ናይቲ ዞባ ወዲድ ጀማል አልዲን ከም ዝተዛረበ በቲ ትካል ዝወፀ ሓበሬታ ይጠቅስ። እቲ ዞባ ኣብ ዝሓለፈ 4 ዓመታት ጥራይ ልዕሊ 16 ቢልዮን ዶላር ወፍሪ ክስዕብ ከም ዝኽኣለ እውን የመልክት። እቲ ሚኒስትር ጉዳያት ወፃኢ ዑስማን ሳልሕ ዘጠቓለለ ልኡኺ ኤርትራ ናብታ ምዕራባዊ ገማግም ቀይሕ ባሕሪ እትርከብ ወደብ ሱኩና ብምኻድ ኣብቲ ቦታ ንዝርከባ ትካላት ተሓዳሲ ፀዓት ኬሚካላትን መሳርሕታት ህንፃን በፂሑ። ናብ ገለ ኣብ ከባቢ ርእሰ ከተማ ካይሮ ዝርከባ ትካላት እውን ምብፃሕ ከም ዘካየደ ኣፈኛ ህግደፍ የማነ ቻርሊ ሓቢሩ። ግብፂ ነታ ኪኖ ናይ ዕንጋሎ ቁጠባ ምሕ

ገሊጹ። እቲ መጥቃዕቲ በቶም ሸኔ ክብል ዝፀውዖም ዕጡቃት ተቃወምቲ ሰራዊትና ጽነት ኦሮሞ ዝተፈጸመ ምዃኑ እውን በቲ ጽሕፈት እቲ ቀዳማይ ሚኒስትር ጠቒሱ። እቶም መጥቃዕትታት ናይ ኢትዮጵያ ሃገራዊ ዕብየት ክዕንቅፉ ብዝህቅኑ ኣካላት ኣብ ክልል ኣምሓራ ብዘንቀሳቐሱ ናይ ውሽጢ ሃገር ተቃወምቲ ጉጅለታት ከምኡውን ናይቲ ሃገር ኩለንተናዊ ዕብየት ጽልኢ ዘለዎም ሓልታት ወጻኢ ብጥምረት ዝተገብሩ እዮም ክብል እቲ መግለጺ ይኸስስ። ኣብዚ ሓለፈ ሰንበትን ሰኒን ኣብ ክልተ ወረዳታት ምብራቕ ኣርሲ ብዝተፈጸመ መጥቃዕቲ 13 ሰባት ከም ዝሞቱን ሓደ ቤተ ክርስትያን ከም ዝተቃፀለን ይግለጽ። ፓትርያርክ ኦርቶዶክሳዊት ቤተ ክርስትያን ኢትዮጵያ ኣቡነ ማትያስ ልብና ደሚ ብምባል ነቲ መጥቃዕቲ ኮኒኖም። ኣብ ኢትዮጵያ ክልተ ካብተን ብዙሕ ህዝቢ ዘለዎን ክልላት ናይቲ ሃገር ኣምሓራን ኦሮምያን ኣብዚ ቀረባ ዓመታት ብውሽጣዊ ግጭት ይሕቆና ከም ዘለዋ ይፍለጥ። ኣብ ኣምሓራ ዘሎ ዕጡቃት ፋኖን ኣብ ኦሮምያ ዘሎ ሰራዊት ሓርነት ኦሮሞ ኣንጻር ሓልታት መንግስቲ ምውጋእ ይቕፅሉ ከም ዘለዉ ይነገር። እዚ ድማ ብኣሽሓት ዝቕፀሩ ሰላማውያን ሰባት ክሞቱን ካብ ቤቶም ክማዛበሉን ገይሩ እዩ። ብተወሳኺ መግለፂ ኣብይ ኣሕመድ ሓልታት ጥፍኣት ክብል ዝገለፆም ብስም ዝተገልፁን ዘይተጠቕሱን ተቃወምቲ ንመስርሕ ምርጫ እቲ ሃገር ንምትዕንቓፍ መስመራት መጓዓዝያ ብምዕፃውን ድብያታት ብምፅዋድ ከምኡውን ኣብ ገለ ቦታታት ንፅል መጥቃዕትታት ንምፍፃም ናይ ጥፍኣት ኣእዳው ዘርጊሖም ይብል። ብካልእ ወገን እቶም ሓልታት ጥፍኣት ምስ ባዕዳውያን ፅምዶ ዝብል ምትእስሳር ብምፍጣር እኩ ዕላምኦም ንምዕዋት ሰፊሕ ናይ ጥፍኣት ምድለዋት ክገብሩ ፀኒሖም እዮም ኢሉ። ኣብዚ ቀረባ ዓመታት ምስ ኣዲስ ኣበባ ናብ ምትፍናን ዝኣተውን ኣብ ኩናት ትግራይ ክልተ ዓመት ኣንፃር ሓድሕዶም ደው ክኢሎም ዝነበሩን መራሕቲ ትግራይን ኤርትራን ብዘይ ወቅዓዊ ፅምዶ ብምፍጣር ምቅርራብ ፈጢሮም ምህላዎም ይፍለጥ። ሰመዚ ፈደራላዊ መንግስቲ ኢትዮጵያ ብወገኖም መራሕቲ ህወሓት ምስ ኣስመራ ዘካይድዎ ዘለዉ ርክባት ፀረ ረብሓታት ሃገሮም ምዃን እዮም ዝምግቱ። ብወገን ኤርትራ ዛጊት ብዛዕባ እቲ ምስ ህወሓት ዘግበር ርክባት ብወግዒ ዝተገልፀ ነገር የለን። ስደተኛታት ከም ዝፀዓነት እትእመን ጃልባ ኣብ ጥቓ ደሴታዊት ሃገር ማልታ ብምትሓላ 10 ሰባት ከም ዝሞቱ ሓለዋ ባሕሪ ኢጣልያ ኣፍሊጡ። እታ ካብ ገማግም ባሕሪ ሊብያ ዝተበገሰት ጃልባ እዚ ሓደጋ ኣብ ዘጋጠመሉ እዋን ኣስታት 60 ሰባት ፅዒና ከም ዝነበረት ሰብ መዚ ገሊፆም። እታ ስደተኛታት ከም ዝፀዓነት እትእመን ጃልባ ድሕሪ ምትሓላ ማልታ ስርሒት ህወት ኣድሕንን ኣልቻን ክግበር ሓገዝ ከም ዝሓታታ ሓለዋ ባሕሪ ኢጣልያ ኣብ መግለፂ እዩ ሓቢሩ። ጃልባ ህወት ምድሓን ኢጣልያ 10 ረስያታት ክትረክብን ከላ ጉጅለታት ኣልሻ ክሳብ ሰንበት ድሕሪ ቀትሪ ኣብቲ ከባቢ ፃዕሮም ከም ዝቐፀሉ ገሊፁ። ኣብቲ ከባቢ ዝነበረት ጃልባ ገፈፍቲ ዓሳ ህወት ኣስታት 48 ሰባት ኣብ ምድሓን ከም ዝሓገዘት እውን እቲ መግለፂ ሓቢሩ። ከም ሓበሬታ ዓለም ለኽ ትካል ስደተኛታት ኣይኦኤም ኣብዚ ዓመት ነቲ ኣዝዩ ሓደገኛ ዝኾነ ማእከላይ ባሕሪ ማለት ሜዲተራንያን ክሰጉሩ ዝፍትኑ ብውሕዱ 827 ሰባት ሞይቶም። ኣብ ጥቓ ባሕሪ ሜዲተራንያን ካብ ዝርከባ ሃገራት ሰሜን ኣፍሪቃ ዝበገሱ ሰባት ናብ ኢጣልያን ማልታን ንምብፃሕ ነዚ መስመር ባሕሪ ይጥቀሙ። ኣብዚ ሓለፈ ዓመት ኣብዚ መስመር ልዕሊ 6300 ሰባት ከም ዝሞቱ ኣይኦኤም ገሊፁ። ሶማልያዊ ዳኛ ኩዕሶ እግሪ ዑመር ዓብደልቃድር ኣርታን ንመዛዘሚ ፀወታታት ዋንጫ ዓለም 2026 ክዳኒ ፈለማይ ሶማልያዊ ዳኛ ኮይኑ ብፊፋ ተመሪፁ ነይሩ። ናብ ኣሜሪካ ኣብ ዘምርሓሉ ናብቲ ሃገር ከይኣቱ መንግስቲ ስለ ዝኽልከሎ ናብታ ዝተበገሰላ ቱርኪ ክምለስ ተገዲዱ። ብፌደሬሽን ኩዕሶ እግሪ ኣፍሪቃ ካብ ኣፍሪቃውያን ዳያኑ ዝበለፀ ዳኛ ዓመት 2025 ኮይኑ ዝተመርፀ ዑመር ኣብ ኣሜሪካ ኣህጉራዊ ማዕርፎ ነፈርቲ ማያሚ ምስ በፅሐ እዩ ከይኣቱ ብሰብ መዚ ኢሚግሬሽን እቲ ሃገር ተኸልኪሉ።
سوماليا حنتي خابتن بممحضر دونالد ترامب زيقاتاتا ناب أمريكا خياتو إقدا زيتنبر الله أقرقو أنتغنت سمزي إميغريشن أمريكا قن نعمر نمنتاي مقتاوكم زخلكو